0: we leave people. We can't even handle them to give them some resuscitation, some infusion.
1: ምክንያቱ ቀደም ካብ ሕሙማት ኢቦላን ሀድሚና ነርና ንሰባት ሀዲግናም ንኸይድ ዋላ ሓንቲ ናይ ምስትንፋስ ሓገዝን ኢንፊዥንን ክንህቦም ኣይንኽእልን ነርና እዞም ሰባት እዚኣቶም ንስርዓተ ዙረት ደም እተወሰነ ደገፍ የድልዮም እዩ ብዙሕ ማ ይስእኑ ደም ይስእኑ ደገፍ የድልዮም ሕጂ ግና ክንክና ምስተማሓየሸ መጠን ሞት ከነጉድል ከም እንኽእል ተማሂርና ኣሎና ትካል ውድብ ጥዕና ገና ነቲ ኩነታት ብንቕሓት ይከታተሎ ከም ዘሎ እዩ ዝገልጽ ድሮ ህፁፅ ናይ ጥዕና ኩነታት ንማሕበረሰብ ዓለም ኣስጋኢ ምዃኑ ኣውጁ ከም ዘሎ ጀኒፈር ምንባባዚ ካብ ኡጋንዳዊት ከተማ ካምፓላ ገሊጻ ኣብ መላእ ዓለም ዘተሓሳስብ ኩነታት ጥዕና ከም ዘሎ ድማ ትገልጽ እቲ መንግስቲ ክዓፅዎ ስለ ዝኽእልን ካብ ስራሕ ደው ከብለና ስለ ዝኽእልን እዚ የሰክፈና እዩ ኮይኑ ግና ውድብ ጥዕና ዓለም ምክትታል ዘይግበሮ ስግረዶብ ስለ ዝፈጥር ናብቲ ሃገር ዝግበር ጉዕዞን ንግድን ከይዕገት የተባብዕ ሃገራት ንሃገራዊ ናይ ሕማቅ ኩነታት ህፁፅ ናይ ምሕድራ መስርሕን ከበግሳ ከምኡን ስግረዶባዊ መርምራን ኣብ ቀንዲ ውሽጣዊ መገድታት መርምራ ከካየዳ መኺሩሎ ይኹን እምበር እቲ ዝዓበየ ጉዳይ ውፅኢታዊ ፍወሳ ናይ ምርካብ ዕድል እዩ ኣብዚ እዋን እዚ ንዓለት ኢቦላ ዝኾነ ቡን ዲ ቡጆ ካልኦትን ናይ ኢቦላ ቫይረሳት ዝኸውን ክታበት ኮነ ሕክምና ኣብ ኣፍሪቃ ኣይተሰርሐን ዘሎ ኣብ ኣፍሪቃ ኣብ ዝርከብ ማእከል ምቁፅፃርን ምክልኻልን ሕማም ዝዓይ ዶክተር ጃን ካሴያ ኣገዳሲ ፀጋታት ንምርካብ ኣብ ፀጋሚ ኩነታት ሕልኽልኽን ዋጋን ከም ዝወሰኸ ገሊፁ እዚ ናይ ማዕርነት ጉዳይ እዩ ምዕራባውያን ሃገራት ኣፍሪቃ በዚ ኩነታት ኣብ ትፅለወሉ እዋን ሰባት መዓልታዊ ይበሩ ወይ ይገሹ ስለ ዘለዉ ኣብ ሓደጋ ከም ዘለዉ ኣይርድኦምን እዩ ዘሎ ንኣፍሪቃ ብምድጋፍ ድልዱል ስርዓተ ምህናፅ ማለት እዩ ኣብ ኣፍሪቃ ናይ ክታበታትና መድሃኒታት ምፍራይ ንምዕራባውያን ሃገራት ንምክልኻል እውን ካልእ መገዲ እዩ እዚ ብዶታት እዚ እናሃለዎ ክነሱ እቲ ኣብ ውሽጢ ዲኣርሲ ዘሎ ምላሽ ይቕፅል እዩ ዘሎ ሚኒስተር ጥዕና ዲሞክራሲያዊ ሪፐብሊክ ኮንጎ ሳሙኤል ሮጀር ካምባ ሰበስልጣን መንግስቲ ሓደስቲ ማእከላት ሕክምና ንምስራት ኣብ ሩዋን ፓራን ሞንጎሉን ቦታታት መሪፆም ከም ዘለዉ ይገልጽ ኣብ ኪንሻሳ ዝነበረ ህፁፅ ረድኤት ኣብ ናይ ፈለማ መልሰ ግብሪ ምስ ዓነወ ወኪል ውድብ ጥዕና ዓለም ኣና ኣንቸያ ተወሳኺ ሕክምናዊ ቀረብ ብነፋሪት ይዳሎ ከም ዘሎ ገሊጻ ዳይረክተር ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረ የሱስ እቲ ትካል ነቲ ኩነታት ምላሽ ንምምሃብ ሙሉእ ብምሉእ ተዳልዩ ኣሎ ይብል ህፁፅ ኩነታት ክጋጥም ከሎ ብቕልጡፍ ንምድጋፍ ካብቲ ዓለማዊ ውድብ ጥዕና ዘውፅኦ ናይ ህፁፅ እዋን ማዕከን ገንዘብ 500,000 ዶላር ኣውፅኤ ኣለኹ ከም ነባሪ ጓንዳዊ ናኦሚ ካያንዶ ዝኣመሰሉ ገሊኦም ነበርቲ ገለ ሰባት ብኸመይ ክፀልዎም ከም ዝኽእል ስለ ዘይርድኡ ትምህርቲ ምሃብ ነቲ ለበዳ ኣዝዩ ኣገዳሲ ይብሉ
2: I would like the government to one quickly spread awareness about Ebola and how it is spread to break down this information
1: እቲ መንግስቲ ክገብሮ ዝግብኦ ሓደ ነገር ብዛዕባ ኢቦላን ብኸመይ ከም ዝርጋሕን ብቕልጡፍ ኣፍልጦ ክህብ እየ ዝደሊ እዚ ሓበሬታ እዚ ዋላ እውን እቶም ተራ ሰባት ንክርድዎ እደሊ ይኹን እምበር ኢቦላ ኣብ ካምፓላን ኡጋንዳን ንኸይላባዕ ነዚ ሕማም ኢቦላ ንምክልኻል ንምሕላውን ስጉምቲ ምውሳድ ይጀመር ዶክተር ማሲካ ዋያጌራ ኣብ መጀመርታ ምፍላጥ እውን ኣገዳሲ እዩ ትብል ነቶም በዚ ሕማም እዚ ከም ዝተታሓዙ ዝጥርጠሩ ሰባት ብቕልጡፍ ንምልላይ ድማ ዓቕሚ ዘለዎ መርመራ ክግበርን ስርዓተ መርመራ ክህሉን ፀዊዑ እንተኾነ ግን ምስ ወተሃድራት ገለ በቲ እስላማዊ ጉጅለ ዝድገፉ ከምኡን ብሰንክቲ ኣብ ኮንጎ ዝርከብ ዕደናን ስግረዶብ ኡጋንዳን ዝካየድ ዘሎ ቀፃሊ ግጭታት ምንቅስቓስ ህዝቢ ነቲ ግብረ መልሲ ዓብ ብድሆ ኮይኑዎ ኣሎ ዛጊት ቤንጃሚን ሞቦንቢፓ ካብቲ ኤኤፍሲ ኤም23 ኮንጎ ሪቨር ኮንጎ ዝዋጋእ ሰራዊት ደባይ ተዋጋኢ ሰራዊት እቲ ዕጡቕ ኩሉ ነገር ኣብ ኢዱ ሒዙ ከም ዘሎ ይገልጽ
3: Two meetings have been held and the means have been provided.
1: ክልተ ኣኼባ ተገሪኡ ዘድሊ መሳርሒ ድማ ቀሪቢ እዩ ናይ ሕክምና ሰራሕተኛታት ኣብ ቦትኦም ኣለዉ ናይ ቴክኒክ ጋንታታት እውን ኣብ ቦትኦም ኣለዉ ኩሉ ነገር ድሮ ኣብ ትሕቲ ቁፅፅር ኣትዩ ዘሎ እዚ ኤስቢኤስ ትግርኛ እዩ
4: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢ

SBS ትግርኛ ንሰዓት ተራሉ ዜናታት እንሆ ፈለማረስታቶም ከነቀድም አውስትራሊያ አብ ሀገራዊ ፓርክ እንባታት ባሌ ኢትዮጵያ ዝተኻየደ በደብ ስልጠና ሓለውቲ ሓገዝ ገይራ ፖለቲካውን ወታሃደራውን ሓይልታት ዝሓቆፈ ቤት ምክሪ ሰላምን ለውጥን ኣብ ትግራይ ብዕልዋ ስልጣን ዝተቆፃፀረ ንዝበሉ ሓይሊ ከኣሉ ምዃኑ ገሊጹ ሕወሓት ብወገኑ ንምድረኻዊ ቃልሲ ምርጋፅ ህልውና ኣብ ሓደ ንዕሰል ክብል ፃውዒ ተቕሪብሎ ቢሮ ትምህርቲ ትግራይ መዛዝም ትምህርቲ ናይ 218 ኣቆፃፅራ ግእዝ ካብቲ ንውር ንቕድሚት ከም ዝሰሓቦ ኣፍሊጡ ንመበል 35 ዝኽሪ ናፅነት ኤርትራ ኣብ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ ኤርትራ ዓንዲ ማእኸል ፀጥታን ምርጋዕን ቅርኒ ኣፍሪካ ክብል ግብፃዊ ሚኒስተር መጒሱ ሰራዊት ሱዳን ኣብ ጥቓ ዶብ ኢትዮጵያ ክልተ ተወሰኽቲ እስትራቴጂካዊ ቦታታት መሊሱ ከም ዝተቆፃፀረ ኣፍሊጡ ዝብሉ ነሳዓት ተዳልዉ ዜናታት እዮም ናብ ዝርዝራቶም ኣውስትራልያ ኣብ ሃገራዊ ፓርክ እምባታት ባሌ ኢትዮጵያ ንዝተኻየደ መደብ ስልጠና ሓለውቲ ፓርክ ሓገዝ ገይራ ኣብ ኢትዮጵያ ዝርከብ ኤምባሳ ኣውስትራልያ ኣብ ክልል ኦሮምያ ዞባ ባሌ ኣብ ዝርከብ ብሄራዊ ፓርክ እምባታት ባሌ ንዝተውሃበ ካልኣይ ዙር መደብ ስልጠና ሓለውቲ ፓርክ ሓገዝ ከም ዝገብረ ፍሊጥ ኣሎ እቲ ኤምባሲ ዝተበግሶ እዚ ኣብ ኢትዮጵያ ውሕስነት ከባብን ሓለዋ እንስሳትን ንምሕያል ዝግበሩ ዘለዉ ሰፋሕቲ ፃዕርታት ኣካል ምዃኑ ገሊጹ ኣሎ እቲ ኤምባሲ ናይ ኢትዮጵያ ክቡር ባህርያዊ ከባቢ ምክልኻል ዝጅምር ኣብ ቅድሚት ኮይኖም ንሰርሑ ኣካላት ዓቕሞም ብምሕያል እዩ ዝበለ ክኸውን ከሎ ብናይ ኣውስትራልያ ናይ ቀጥታ ረድኤት መደብ ዳይሬክት ኤድ ፕሮግራም ፋይናንሳዊ ሓገዝ ከምኡውን ብትካል ቸንጌታ ሓለዋ እንስሳ ተቢሉ ዝተውሃበ መደብ ስልጠና ከም ዝተዛዘመ ኣብሪሁ ወሲኹ እውን እዚ ተበግሶ እቲ ዝተዳለወ ነቲ ናይ ኢትዮጵያ ዝድነቕ ባህርያዊ ሃብቲ ንምክልኻል ለይትን ቀትርን ዝተግህ ሓለውቲ ፓርክ ክእለቶምን ዓቕሞምን ንምዕባይ ተባሂሉ ዝተሓሰቡ ምዃኑ ገሊጹ ኣሎ እቲ ስልጠና ብፍሉይ ብዝሃይወት ኣብቲ ሃገረ ጥራሕ ብዝርከቡ ብሕታውያን ዓይልታት እንስሳን ብደረጃ ዓለም ፍሉጥ ኣብ ዝኾነ ፓርክ ውሽጢ ናይቶም ሓለውቲ ድልውነት ፃዕርታት ምሕደር ሓለዋ ኣብ ምምሕያሽ ዘተኮረ ከም ዝነበረ ገሊጹ ኣሎ ብሄራዊ ፓርክ ማለት ሃገራዊ ፓርክ እምባታት ባሌ ንቀይሕ ውኻርያን ናይ እምባታት ኒየላን ሓዊሱ ንብዙሓት ኣብቲ ሃገር ጥራሕ ዝርከቡ ብሕታውያን ዓሌታት እንስሳ መንበረ ክኾውን ከሎ ሕጂ እውን ናይቲ ሃገር ቀንዲ ስነ ህይወታዊ ናይ ቱሪዝም መስሕብ ኮይኑ ከም ዝቐፀለ እዩ ተሓቢሩ ዘሎ ቢሮ ትምህርቲ ትግራይ መዛዘመ ትምህርቲ ናይ 218 ኣቆፃፅራ ግእዝ ዘመነ ትምህርቲ ካብቲ ንውር ንቅድሚት ከም ዝሰሓቡ ኣፍሊጡ ካብ ቢሮ ትምህርቲ ትግራይ ዝተዋሃበ መብርህ ከም ዘመልከቶ መንግስት ፌደራል በጀትን ነዳድን ብምክልካሉ እቲ ትምህርቲ ንቅድሚት ክሰሓብ ከም ዝተገብረ ተገሊጹ ኣሎ ብመሰረት መብርሂ ቢሮ ትምህርቲ መሃያ መምህራን ብግዜኡን ብግቡኡን ክኽፈል ብዘይምክኣሉ መምህራን ኣብ ልዕሊ መህያ ምስኣኖም ካብ ናብ ቤት ትምህርቲ ንምጓዓዝ ብሰንኪ ነዳዲ ዘይምህላው ኣብ መዓልቲ ብማይ ዝቁፀር ገንዘብ ንኸውፅ ይግደዱ ብምህላው ደቆም ኣብዘይ መንግስታዊ ኣብያት ትምህርቲ ዘምህር ወለዲ እውን እንተኾነ ብሰንኪ ሕፅረት ነዳዲ ደቆም ካብ ናምን ቤት ትምህርቲ ክጓዓዙ ብዘይምክኣሎም ኣብ ርሒ ሰነ ዝውሃብ ብሄራዊ ፈተና ሻምናይ ክፍልን ሃገራዊ ፈተና 12 ክፍልን ነቲ ስሩዕ ምምሃር ምስትማር ስለ ዝቆራረፅዎ ኣብያት ትምህርቲ ስለ ዝዓነውን ኣብ ዳስ ዝምሃር ብዙሕ ተምሃራይ ብምህላው ኣዋን ዝናብ ትምህርቲ ንምሃብ ኣዝዩ ስለ ዝፅገምን ኣብ ርሒ ሰነ ዝውሃቡ ሃገራውን ብሄራውን ፈተናታት ቅድም ክብል ብዝተተሓዘሎም ሰሌዳ ግዜ ክካየዱ ኮይኖም ናይቶም ካልኦት ብዙሓት ትምህርትታት ግና ኣብ ሰነ 30 ዝውዳእ ዝነበረ ሰሌዳ ግዜ ትምህርቲ ናብ 30 ግንቦት 218 ዓ ም ንክሰሓብ ከም ዝተወሰነ ገሊጹ ኣሎ ንዝኽእሉ ለውጥታትን ሳዕቤናትን ድማ ተሓታቲ መንግስቲ ፌደራል እዩ ክብል ንመንግስቲ ፌደራል ከሲሱ ኣሎ መንግስቲ ፌደራል ብዛዕባ ዘመልኪቱ ዝሃቦ ዛጊድ ምላሽ የለን ብካልእ ሓበሬታ ፖለቲካውን ወተሃደራውን ሓይልታት ዝሓቆፈ ቤት ምክሪ ሰላምን ለውጥን ኣብ ትግራይ ብዕልዋ ስልጣን ተቆፃፂሩ ንዝበሎ ሓይሊ ክኣሉ ምዃኑ ገሊጹ እቲ ኣብ ኣዲስ ኣበባ ከም ዝተመስረተ ዝተነግረሉ ቤት ምክሪ ሓደ ካብ ዕላማታት ነቲ ብዕልዋ መንግስቲ ትግራይ ዝተቆፃፀረ ሓይሊ ምእላይ እዩ ክብል ገሊጹ ኣሎ እቲ ቤት ምክሪ ምንቅስቃስ ደለይቲ ለውጢ ዝተባሃለ ሕብረት ብዝተፈላለዩ ድዋት ፍሉጣት ሰባትን ፀለውቲ ሰባትን ተመስሪቱ ንዝሓለፈ 7 ኣዋርሕ ኣብ ትግራይ መሰረታዊ ለውጢ ንምምፃእ ክመከር ከም ዝፀንሐ እውን ኣብቲ ኣብ ኣዲስ ኣበባ ዝሃቦ መግለፂ ሓቢሩ ኣሎ ሕወሓት ብወገኑ ንመድረኻዊ ቃልሲ ምርጋፅ ዝህልውና ኣብ ሓደ ንዕሰል ክብል ፃውዒ ተቕሪቡ ኣሎ ስርዓት ብልፅግና ዝኣወጆ ፅንተት ንምዕዋት ትኩረት ገይሩ ዝስርሐሉ ሓድነት ህዝቢ ትግራይ ምዝራግን ውዳበታቱ ምፍራስን ህዝቢ ትግራይ ማእኸል ስኢኑ ክበታትን ምግባርን እዩ ዝበለ ክስ ሕወሓት ህዝቡ ንሑዳት ከዳዓት ክብል ዝገለፆም ተጋሩ ኣብ ትሕቲኡ ዓሲቡ ንህዝቢ ብሄራዊ ትካላትን ውዳበታትን ክፈርሳ ለይትን ቀትርን ፅዒሮም ክብል ይገሊጹ ዘሎ ብሄራዊ ትካላትናን ውዳበታትናን ካብ ስግኣትን ምብትታንን ምፍራስ ወፂኦም ኣብ ዝሓሸ ቁመና ይርከቡ ዝበለ ሕወሓት እቲ ልዕሊ ኩሉ ወሳኒ ዓቕሚ ዝወነነ ህዝብና በዓል ዋና ሉኣላዊ ስልጣን ኮይኑ በብውዳበታት ኣቢሉ ፖለቲካዊ ተሳትፎ ዘረጋገፀሉ መፍትሒ ኣንፈታት ዘነፀረሉ ኩነታት ተፈጢሩ ኣለዎ ክብል እውን ወሲኩ ሓቢሩ ኣሎ ነቲ ገጢሙ ዘሎ ብሄራዊ ሓደጋ ብብቕዓት ንምብዳህ ህዝውን ከመትሩ ዓቕምታት ወዲብካን ምድረኻዊ ቃልሲ ምርጋፅ ህልውና ኣብ ሓደ

ክንዓስል ይግባእ ክብል እውን ሕወሓት ፀውዒ ተቕሪቡ ኣሎ። መንግስቲ ፌደራል ብዛዕባ እቲ ካብ ሕወሓት ዝቐረበ ክሲ ዝበሎ ነገር የለን። ንመበል 35 ዝኽሪ ናፅነት ኤርትራ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ። ኤርትራ ብዝመፅእ ሰመት መበል 35 ዝኽሪ መዓልቲ ሓርነታን ናፅነታን ንምኽባር ትዳሎ እያ ዘላ። ድሮ ርእሰ ከተማ ኣስመራ ነቲ ፅምብል ፈሊማቶ ከም ዘላ ዘመልክቱ ምስልታት እውን ይወፅ ኣለዎ። ብዘይካዚ ንጉዕዞ ስፖርት ኤርትራ ዝርኢ መስሪ ኤግዚቢሽን እውን ኣብቲ ከተማ ተኸፊቱ ኣሎ። ኣብቲ ናይ መኽፈት ስነስርዓት ሚኒስትሪ ህንፃ ኣቶ ኣብርሃም ኣስፋ ዝርከቦም ሓለወ ሰበስልጣን መንግስትን ግንባርን ሓለወት ኣዘዝቲ ሚኒስትሪ ምክልኻል ዕድመ ዝተገብረሎም ኣጋይሽ ካብ ውሽጥን ወፃእን ዝመፁ ገዳይም ስፖርተኛታት ዝርከቦም ተሳትፎም ኣለዉ። መሰረት ፀብፃብ ሓዳሽ ኤርትራ ብምክንያት መበል 35 ፅምብል ናፅነት 17 ግንቦት ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ቀሪቡ ኣሎ። እዚ ብምትሕባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእኸልን ተወዲቡ ብተሳትፎ 13 ንኡሳን ዞባታት ዝተኻየደ መደብ ባህላዊ ኣልባሳትን ትልሂትን 9 ብሄራት ኤርትራ ዘንፀባርቕ ኮይኑ ኣብ ጎደና ሰማእታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም ተዛዚሙ ኣሎ። ኣብ ሜዳ ባሕቲ መስከረም ኣብ ዝተኻየደ ስነ ጥበባውን ባህላውን መደባ ዝተሰነየ ስነ ስርዓት ዋና ዳይረክተር ክፍሉ ባህልን ስፖርትን ዞባ ማእኸል ኣቶ ኣስመሮም ፀጋ ብርሃን ኣብ ዘስምዖ ቃል ብሓርበኛዊ ተጋድሎናን ብክቡር መስዋእትናን ዝረከብናያ ናፅነት ዋላ እኳ ብፍቕሪ 35 ዓመታት እንተገበረት እቲ ንስለ ኣዝተኻየደ መርገድ

0: ትምህርትን ክረኽቡ ኣብ ምግባርን ኣብ ዝነጥፍ ትካል በዓል ሞያ ምስላት ዕድላት ትምህርትን ስራሕን ምስ ዝኾነ ገብረ ስላሴ ገብሩ ዝገበሮ ፀንሒት ቀዳማይ ክፋሉ ቀሪብሎ ናብኡ ከብለኩም
1: ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
2: ይቕኒለይ ገብረ ስላሴ ጋሻና ስለ ዝኾንካ ብልቢ እየ ዘመስግን። ነቲ ሎሚ ነውግዐሉ ብዛዕባ ናብ ኣውስትራልያ ዝመፁ ሰባት ምስ ስራሕ ምርካብ ተኣሳሲሩ ዘጓንፎም ፀገማት ዝምልከት ናብ ሕቶታተ ይቐድሚ ምእታ ወይ ገብረ ስላሴ መኒ ዝብል ድሕረ ባይተኻ መሰማዕ ተላልየለይ
3: ይቕኒለይ ሃይሉ ጋሻ ጌርካ ስለ ድጋፍ ዝኸኒ ይቕን የመስግን። ስመይ ገብረ ስላሴ ገብሩ ይበሃል። ሕዚ ኣብ ስፔክትረም ማይግራንት ሪሶርስ ሰንተር እየ ዝሰርሕ። ኤጁኬሽን ኤን ኤምፕሎይመንት ፋሲሊቴተር ኮይነ እየ ዝሰርሕ። መጀመርታ ናብ ኣውስትራልያ ብትምህርቲ እየ መፅአ። ማስተርስ ልምምሃር መፅአ ኣብ ወሎንጎንግ ልበሃል ዩኒቨርሲቲ። ማስተርስ ብሶሻል ቸንጅ ኤን ዲቨሎፕመንት ወዲአ ና መጀመርያ ዲግሪ ካብ ኣዲስ ኣበባ ዩኒቨርሲቲ ብሶሲዮሎጂ እዩ። ማስተርስ ወዲአ ምስ ወዳእኹ ኣብ ዓዲ እየ ተመሊሰ። ዓዲ ተመሊሰ ካብኡ ስኪል ማይግሬሽን ነይሩ፣ ኦፍሾር ስኪል ማይግሬሽን ዝበሃል ብኡ እየ ተመሊሰ መፅአ። ምስ መፃእኹ ናብ መጀመርታ ስራሕ ኣብ ኮሚኒቲ ሰርቪስ ሴክተር ፕሮጀክት ኦፊሰር እየ ኮይነ ጀሚራ። ድሓር ኣብ ቴፍ እውን ቺዝም ቴፍ ይምህር ነይረ ሴሽናል ቲቸር ኮይነ። ካብኡ እንደገና ምስ ኣውስትራልያን ሬድ ክሮስ ደለጌት ኮይነ ኣብ ደገ እውን ሰሪሐ እየ። ኣብ ፓኪስታን፣ ሳውት ሱዳን ተወሰኑ ዓድታት ሰሪሐ እየ።
2: ናፍቲ ዝተበገስናሉ ወይ ንዘራርበሉ ዛዕባ ንምምላስ ብዙሓት ሰባት ካብ ዓድና ሓዊሱ ካብ ኢትዮጵያ ካብ ኤርትራ ሓዊሱ ናብ ኣውስትራልያ ይመፁ ብዝተፈላለዩ ምክንያታት። እቲ ንሰምዖ ነገር ኣብ ኣውስትራልያ ብዙሕ ናይ ስራሕ ዕድል ኣሎ፣ ብዙሕ ሓይሊ ሰብ እዩ ዝድለ። ብኣንፃሩ ኣብዚ ክንመፅእ ከለና ግን ስራሕ ብቐሊሉ ምርካብ ንኽእለሉ ኣጋጣሚታት ከምዘ የለና ካብ ብዙሕ ሰብ ንሰምዖ ሞ ቶም ፀገማታይ እዮም ኣብቲ ከባቢ እውን ስለ ዘለካ
3: ከመይ እዩ? ኣነ ዋላ ካብ ናይ በዕለይ ክጅምር ክእል እየ። መጀመርታ መፅ ትለጋጠመኒ ሓደ እዩ ቻለንጅ ናይ ኣውስትራልያ ናይ ስራሕ ልምዲ ለይ ምንባር እዩ። ዋላ ኣብ ደገ ምስ ዩናይትድ ኔሽንስ እየ ሰሪሐ ኣብ ኣውስትራልያ እውን የተማሂረ። ግን ናብ መጀመርታ ስራሕ ንምርካብ ሓዲኡ ፀገም ነበረ ናይ ሎካል ኤክስፔሪንስ ዝብልዎ ማለት እዩ። ናይዚ ዓዲ ናይ ስራሕ ልምዲ እና ሎካል ሬፈረንስ ወይ ሳምበዲ ዝፈልጠኒ ብዛዕባይ ክምስክር ዝኽእል ሰብ ብስራሕ ዝፈልጠኒ ሰብ ለይምንዋሩ ሓዲኡ ቻለንጅ ነይሩ ማለት እዩ። ስለዚ በጠቃላሊ ክንሪኦ ከለና ሓደሽቲ መፃእቲ ናብ ኣውስትራልያ ካብ ዘጋጥምዎም ፀገማት ሓደ ናይ ቋንቋ እንግሊዝኛ ቋንቋ ብደንብ ዘይምፍላጥ እዩ። ከሊእ ተኣኸትብሎ ድራይቪንግ ላይሰንስ ለይምህላው እዩ። ከሊእ

0: A new SBS music station is here.
1: SBS Pop Euro.
0: Filled with Eurovision hits non-stop.
2: You want more?
1: The hits you know and the hits you'll want to know.
0: On DAB Radio, online,
1: the SBS audio app,
0: and SBS On Demand.
3: ዝፈልጦም ኣለው ድዩ ቀደም ክንዲዚ ጥራዩ ኣሰምሆሮ ደቀባት ዝኸይድ ነይሩ ንወለዶኣ እታ ባንዴራ ኣብ ሓደ ሰልፊ ተቃውሞ ወይ ኣብ ቴሌቭዥን ትርእዮ ነገር እዩ ገና ኣብ ዕለታዊ ኣውስትራልያ ዝተለምደት ኣካል ኣይኮነትን ነይራ ንከም በዓል ጀይድ ዝኣመሰሉ ብዕድመ ንእስ ዝበሉ ደቀባት ህዝብታት ግን እቲ ተመክሮ ኣዝዩ ዝተፈልየ እዩ እታ ባንዴራ ደቀባት ኣብ ኩሉ ዝርዮም ከቢባቶም እዮም ዓብዮም ጀይድ ንእስነታ ኣብ ማትራቪል ምብራቅ ከተማ ሲድንያ የሕሊፋቶ ሓንቲ ኣዝያ ብንጹር ትዝክራ ኣብ መንደቕ ዝተሰኣለት ቅብኣ ናይታ ባንዴራ ነይራ ንፈለማ እዋን መዓስ ነይሩ ኣይዝክሮን እየ ግን ኩሉ ግዜያ ኣብኡ ነይራ ኣብቲ ዝዓበ ኩሉ ከባቢ እየ ብብዝሒ ርኢ እያ ኣብ ማትራቪል ናብ ካጃጋ ክትከይድን ከለኻ ናብ ኣብኡ ዝነበረ ሓደ መዋለ ህፃናት ይኸይድ ነይረ እዚ ሓደ ዓብዪ ቅብኣ ባንዴራ ደቀባት ወይ ኩሪ ኢልና ንፅውዖ ከም ዝነበረ ይዝክር ብጣዕሚ ዓብዪ ነይሩ ነታ ንእሽቶ ኣካለይ ብጣዕሚ ዝዕብልላ እዩ ነይሩ ጀይድ እናዓበየት ምስ ከደት እታ ባንዴራ ብዝያዳ ዕለታዊ ኣገባባት ትረያ እታ ባንዴራ ኣብ ክዳን ወይ ግዜያዊ ውቃጦታት ኣብ ቤት ትምህርቲ ንርያ ነርና ኣብ መፀራረዪ ክፍልታት ንሸያጠሉ ነርና መን ምሳኻሎ ምፍላጥ ቅሳነት ዝህብ እዩ ብፍላይ ኩላትና ዝተፈላለየ መልክዕ ዝነበረና ወይ ንመሳሰል ስለ ዘይነበርና ንዓ እቲ ባንዴራ ንካልኦት መሓዙታን መሻርክታን ከተለልዩ ሓጊዝዋ መን እዩ ምስኣ ኣብ ብዙሕ ሰብ ዘለዎ እውን እንተኾነ ይነግራ ባንዴራ ደቀባት ኣብ 1995 ወግዓዊት ባንዴራ ኣውስትራልያ ምስ ኮነት ኣንቲ ሱዛን ንኣሽቱ ለውጥታት እያ መጀመርያ ዝተዓዘበት ወግዓዊ ምስ ኮነትን እተን ባንዴራታት ከንበልብላ ንከልዋን ብምሕዳራት ከባቢ እታ ባንዴራ ከተንበልብል ክገብሩ ትዕዘብ እተን ቤት ትምህርትታት ግን ኣየንበልበላኣን ወይ ፖሊስ እታ ባንዴራ ኣይነበረቶምን ሓንሳብ ትርያ እሞ እዚ ደኣ ፅቡቕ ኢልካ ተሓስብ ምስ ግዜ እታ ባንዴራ ካብ ሳሕቲ ትረአ ናብ ንቡር ወይ ኖርማል ወይ ኩሉ ግዜ ትረአ ተሰጋጊራ
4: ሰማዕትና እዚ ክትሰምዖ ፀናሕኩም ብኢብራሂም ዓሊ ዝተዳለወ ምንባር ኣብ ኣውስትራልያ ሰሙናዊ መደብናይ ብዛዕባ ናይ ኣቦርጅናውያን ወይ ደቀባት ባንዴራ ዝምልከት እዩ ነይሩ ንምሉእ ትሕዝቱ ኣብ sbs.com.au/ትግርኛ ኣብ ኣውስትራልያን ክትግለፅ ዝብል ዓምዲ ክፅንሐኩም እዩ ናብቲ ናይ ሎሚ ዜና ኣርስታ ዜና ክምስጋርና ብዘን ዜማ ክትዛነዩ ዕድመኩም

ኩራ ሰማዕትና ናይ ሎም መደብና ቐምዛሙ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝግበር ዘተ ሰላም ኣብ ናይ መወዳእታ ደረጅኡ ከም ዝርከብ ገሊጹ ውድብ ጥዕና ዓለም ነቲ ኣብ ዲሞክራስያዊ ሪፐብሊክ ኮንጎ ዘጋጠመ ሕማም ኢቦላ ንምምካት መከላኸሊ ናውቲ ናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊጹ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመታት ጋንቲኦም ብምስዓራ ሓጎሶም ክገልፁ ውዒሎም ሓዲሮም ባርሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምንኤልኩም ንሳኹም ፅናሕኩ ኣዳላውን ኣቕራብን ዝመደብ ቤነሰመርህ ብሩህ መዓልቲ እዩ